ያ ጽፍላ መሽሩቂ እንተራ ቀስን ሹባ ሩቢሽ ሩትና መትጠቅንር ኡላ ጅወችሁ ነምላህ ሩተክዮ ኻክስማክማን ፔያኹን ርማ ኑጸት ኸሱ ጽኔልተ ፕርክ ኸልተኸቦ ምርሺ ነምላህ ጅክ ከራኑ ባንጠቅንር ኡላ ፕርሽኪን ኹን ሲኽንቢ ሳን ነምላህ አና እወኽ ንከትሲ ኾኑ ኣጭፓም ነምላህ ሩቁሽ ክችላ ቀስከራኽኒ ኑበን ነምላህ ርካን ቂኽ እልነቅተ ፐርለሽ በልቂህ ቅኒፖንና ፐርካኽ ባል ንምላኽቂ አንከራ ኑበንችኻ ተቅኑቅስ ኹንቂህ ችክር ሰማኽ ርትሶኽ ባልትናምት ኣት

አውራቻ አቅሩቢ ንምላክ ረካባል ቀስሌማል ንምላክ ዲዮስ ትቲሽል ቹዋክ ችክታ ቹዋክ ችክካቴ ቹዋክ ችክውጫላ ቀስ ኡትላክ ቻቃ ይውቂን

ጸዋችቅጤ ጸዋችቅተሙማ ጸዋችቅተውታ ጸዋችቅተዬ ጸዋችቅታ ጸዋችቅአሌ ኪላህቂ ኸውቂን ከስቲኮቴማልትነውችዎች ከራ ርጾኽባልትነሜት አቲትላን ኤልናቋችባም 101.1